0: ለአብሽና እንዲንዲዩ ክናሮ ካውንቲ ተለማመጡ
1: ማያን ማያን ኤፍኤም
2: ማያን ኤፍኤም ኢፕናቦምፖንቲሌ እሱም ይዞ ዮክ ካጃዶ ካውንቲ